0: ደህና ማሪኩ። ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ለሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ለሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ለሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ለሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ለሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ለሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ለሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ለሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ለሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ለሎር ለኖስተ ሞርቴ አሜን።